የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 7 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ ማሳሰባቸውን በቀዳሚው ዜናችን እናቀርብላችኋለን። ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁ ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጽሑፍ የወንድማማችነትና የሰላም ትምህርት ቤት መሆን አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ሳምንት በሰሜን ጣሊያን ቱሪን ከተማ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት መልእክት ልከዋል። ቅዱስነታቸው በመልእክታቸው ስነ ጽሑፍ የሰውን ክብር፣ ሰላምና ወንድማማችነት ማበረታታት እንዳለበት በድጋሚ ተናግረው ልጆች በተለይም አስፈሪ ጦርነት ባለበትና ግዴለሽነት በተስፋፋበት ዓለም ውስጥ ተስፋን እንደሚሰጡ አስረድተዋል። የእያንዳንዱን ሰው ክብር ለሚቀበል በተለይም እጅግ ተጋላጭ ለሆነው ከጊዜ ወደ ጊዜ ወንድማማችነትና የሰላም ትምህርት ቤት የሚሆን ስነ ጽሑፍ ያስፈልጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን መልእክት ያስተላለፉት በጣሊያን ቱሪን ከተማ ከግንቦት 6 እስከ ግንቦት 10 2018 ዓመተ ምህረት ድረስ ለሚካሄደው ዓለም አቀፍ የመጽሐፍ ትርኢት ባስተላለፉት የቴሌግራም መልእክት እንደሆነ ታውቋል። በቅዱስነታቸው ስም መልእክቱን ለቱሪን ከተማ ሊቀ ጳጳስ ብፁዕ ካርዲናል ሮቤርቶ ሬፓሊ ያስተላለፉት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ሲሆኑ ሐሙስ ጧት በዝግጅቱ የመክፈቻ ሥነ ሥርዓት ላይ ለዓለም አቀፍ ትርኢቱ ተሳታፊዎች በንባብ ያቀረቡት ብፁዕ ካርዲናል ሮቤርቶ መሆናቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የደራሲ ኤልሳ ሞራንቴ ሥራን የሚጠቅስና በልጆች ዳነው ዓለም የሚል ጭብጥ ያለው የዚህ ዙር ርዕስ አስፈላጊና ወቅታዊ ነው ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስፈሪ ጦርነትና በግዴለሽነት በተጨነቀ ዓለም ውስጥ ልጆች ዓለምን በአዲስ ዓይን የማየት ተፈጥሯዊ ችሎታቸው በኅብረተሰቡ ውስጥ የተስፋ ብርሃን ያበራሉ ሲሉ አስረድተዋል። ቅዱስነታቸው በመልእክታቸው መደምደሚያ ዝግጅቱ ውይይትንና ስምምነትን በማጎልበት የባህልን አስፈላጊነት እንደገና እንደሚያውቅ ያላቸውን ተስፋ ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቴሌግራም መልእክት በዚህ ወር መጀመሪያ በቱሪን ዝግጅት ላይ ለሚሳተፉ የቫቲካን አሳታሚ ድርጅት ተወካዮች ያስተላለፉትን ቃል እንደሚያስተጋባ ታውቋል። ቅዱስነታቸው በዚህ አጋጣሚ ንባብ አእምሮን የሚያበለጽግ ንቃተ ህሊና ያለውና በሚገባ የተቀረጸ ወሳኝ ስሜትን ለማዳበር እንደሚረዳ ተናግረው በተጨማሪም ዝግ አስተሳሰብን ለመከላከልና ግትር አመለካከቶችን ለማስወገድ እንዲቻል ሁሉም ሰው መጽሐፍትን እንዲያነብ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ምስጢረ ንስሐ የአዲስ ሕይወት መጀመሪያ በሚል ርዕስ የተዘጋጀ የትምህርተ ክርስቶስ አስተምሮ ክፍል እናቀርብላችኋለን። የዝግጅቱ አቅራቢ ዮሐንስ መኮንን ነኝ።

ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሷ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ የመዳን ምስጢራት። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውኑም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44።
አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ጌታውን 3 ጊዜ ከካደ በኋላ የጴጥሮስ ንስሐ ወይም መመለስ ለዚህ መስከረ ነው። የኢየሱስ ማለቂያ የሌለው የማህሪነት ገጽታ ከጴጥሮስ አይኖች የንስሐ እንባና ከጌታ እርገት በኋላም ለእርሱ ስላለው ፍቅር የ3 ጊዜ እጥፍ ማረጋገጫ አፍልቋል። ሁለተኛው መመለስ ንስሐ ግቡ በማለት ለመለዋ ቤተክርስቲያን የቀረበው የጌታ ጥሪ እንደሚያሳየው ማህበራዊ ገጽታ አለው። ስለ ሁለቱ መለወጦች ቅዱስ አምብሮስዮስ እንደሚነግረን በቤተክርስቲያን ውስጥ ውሃና እንባ አሉ። እነርሱም የጥምቀት ውሃና የንስሐ እንባ ናቸው። ውስጣዊ ንስሐ እንድንለወጥና ንስሐ እንድንገባ የቀረበው የኢየሱስ ጥሪ ከእርሱ በፊት እንደነበሩት ነቢያት ጥሪ በመጀመሪያ ደረጃ ማቅ በመልበስ አመድ በመነስነስ እንዲሁም በጾምና ተጋድሎ ላይ የሚያተኩር ውጫዊ ሳይሆን ልባዊ ወይም ውስጣዊ መለወጥን የሚጠይቅ ነው። ያለዚህ ንስሐ ፍሬ ቢስና ከንቱ ይሆናል። ይሁን እንጂ ውስጣዊ መለወጥ ገሃድ በሆኑ ምልክቶች፣ እንቅስቃሴዎችና የንስሐ ሥራዎች መገለጥ ያሻዋል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 17 የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 እና ከቁጥር 16 እስከ 18 ውስጣዊ ንስሐ የመላ ሕይወታችን ስር ነቀል ለውጥ፣ ጸጸት፣ በሙሉ ልባችን ወደ እግዚአብሔር መመለስ፣ የኃጢአት ማክተሚያ፣ የፈጸምናቸውን መጥፎ ተግባራት በመጥላት ከክፋት መራቅ ነው። ይህ ሁኔታ በእግዚአብሔር ምሕረት ተስፋ በማድረግና በጸጋው ድጋፍ በመተማመን ሕይወትን የመለወጥ ምኞትና ውሳኔም ያካትታል። ይህ ልባዊ መለወጥ አበው የመንፈስ ስብራትና ልባዊ ጸጸት በሚሏቸው ውጤታማ ሕመምና ሐዘን የታጀበ ነው። የሰው ልብ ከባድና ደንዳና ነው። እግዚአብሔር ለሰው ልጅ አዲስ ልብ መስጠት አለበት። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 እስከ 27 መለወጥ ወይም መመለስ ከሁሉም በፊት ልባችን ወደ እርሱ የሚመልሰን የእግዚአብሔር ጸጋ ሥራ ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 እንደ አዲስ እንጀምር ዘንድ እግዚአብሔር ብርታትን ይሰጠናል። የእግዚአብሔርን ፍቅር ታላቅነት ባወቀ ጊዜ ነው ልባችን በኃጢአት አስፈሪነትና ክብደት ተንቀጥቅጦ በኃጢአት የተነሳ እግዚአብሔርን ላለማስቀየምና ከእርሱም ላለመለየት መፍራት የሚጀምረው። ልባችን የሚለወጠው በኃጢአታችን የወገነውን እርሱን በማየት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 37 እና ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ከዕለተ ፋሲካ ጀምሮ መንፈስ ቅዱስ ዓለም ስለ ኃጢአት መሳሳቱን ማለትም ዓለም እግዚአብሔር አብ የላከውን አለማመኑን አረጋግጧል። ነገር ግን ኃጢአትን ቁልጭ አድርጎ በማሳየት የሰው ልብ ለንስሐና ለመመለስ የሚበቃውን ጸጋ የሚሰጠው አጽናኝ ይኸው መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሐዋርያት ሥራ ምዕራፍ 2 ከቁጥር 36 እስከ 38

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 7 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ሩህሩህ እናት ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁሉ ጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁሉ ጊዜ በሮቿ ክፍት ይሆኑ የአባት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁሉ ጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነ ችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደ ማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካህናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመላዋ ቤተ ክርስቲያንም ይደግማሉ። ከመታጠርና በራሷ ደህንነት ላይ ከማትኩረዋ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተ ክርስቲያን እመርጣሉ። በማዕከል ለመሆን ፍለጋ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ብኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መስራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ስራ ላይ ከሞሉ የሕክምና ዘዴዎች ጋር ስለማይገናኘው የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ህብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የርዕሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማኅበረሰቦችን ሁሉ አደራ እላለሁ። ይህ በመሠረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉ። የመንግሥተ ሰማይ ፍሬን የእግዚአብሔርን እቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያለሁ። የዛሬው ዓለም አንዳንድ ተግዳሮቶች። በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና፣ በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግላል። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት በመጠን በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ አይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ አይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታ እንቀጥል ይሆይ? ይህ የማበላለጥ ማሳያ ነው። ዛሬ ሁሉም ነገር በውድድር ሕግና ኃያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ሥርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ ይርቀዋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የብዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ኅብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የኅብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትሕና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም በተስፋ እየጠበቁ ነው። ሌሎችን የሚያገልል የአኗኗር ዘዴ ለመከተል ወይም ያንን የራስ ወዳድነት ዓላማ ለማሳካት የምረዳ የግድየለሽነት ዓለም ተፈጥሯል። ከዚህም የተነሳ ሳናስተውሎ የድሆችን ጩኸት ሰምቶ የመራራት፣ የሌሎች ሰዎችን ህመም አይቶ የማልቀስና እነርሱንም የመርዳት ስሜት እናጣለን። ይህ ሁሉ የራሳችን ሳይሆን የሌላ ሰው ኃላፊነት እንደሆነ አድርገን እንቆጥራለን። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።
0: ክብራትና ክብራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግጭት በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ ማሳሰባቸውን በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸውን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር በመሆን መልካም ቆይታ እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 7 2018 ዓመተ ምህረት ከግብጽ የኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ጋር ሐሳብ ተለዋውጠዋል። ቅዱስነታቸው በስልክ ውይይታቸው ወንጌልን የማወጅና ሰላምን የማስፈን የጋራ ኃላፊነታቸውን በማረጋገጥ ሁለቱም አብያተ ክርስቲያናት ወደ ሙሉ አንድነት የሚያደርጉትን የጋራ ጉዞ እንዲቀጥሉ አበረታተዋል። የክርስቲያኖች ሙሉ አንድነት የሩብ ጊዜ ብቻ ሳይሆን አስቸኳይም ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለምን እያስጨነቁትና በተለይም መካከለኛው ምስራቅ እያወደሙት ባሉት ግጭቶች አንጻር አንድነትን ማበረታታት እጅግ አስፈላጊ እንደሆነ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ አብያተ ክርስቲያናት የወዳጅነት ቀንን ምክንያት በማድረግ ከእስክንድሪያው የቅዱስ ማርቆስ መንበር ተተኪና በግብጽ የኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ጋር ባደረጉት ውይይትና የጽሑፍ መልእክት ልውውጥ ቁርጠኛና ይበልጥ ጠንካራ የሆነ የክርስቲያኖች አንድነት ማስፈለጉን አረጋግጠዋል። እንደ ቅድስት መንበር መግለጫ መሰረት የሁለቱ አብያተ ክርስቲያናት መሪዎች ውይይት በእምነትና በበጎ አድራጎት ላይ በተመሰረቱ ውይይቶች ላይ የሚደርሱ ማናቸውንም እንቅፋቶች ለማሸነፍ በኮፕትና በካቶሊክ አብያተ ክርስቲያናት መካከል የወዳጅነት ቀንን ለማክበር በተወሰደው አዲስ ተነሳሽነት ላይ ያተኮረ እንደነበር፣ በተጨማሪም በጦርነት እጅግ በተጎዳ የመካከለኛው ምስራቅ ወንጌልን ለማወጅ ሰላምንና እርቅን ለማስፈን ባለው የጋራ ኃላፊነት ላይ ያተኮረ እንደነበር ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሁለቱ አብያተ ክርስቲያናት የወዳጅነት ቀንን መሠረት በማድረግ ለኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ በላኩት ድጋሚ መልእክት ሐሳቡ ከፓትርያርኩ እንደመጣና በኋላም በነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ተቀባይነትን አግኝቶ ድጋፍ መደረጉን አስታውሰዋል። የዚህ ሐሳብ ዋና ዓላማ የሁለቱ አብያተ ክርስቲያናት መሪዎች ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛና ብፁዕ ወቅዱስ ሺኖዳ ሳልሳዊ እንደ ጎርጎሮሳውያኑ በ1973 ዓመተ ምሕረት ባደረጉት ታሪካዊ ግንኙነት የኢየሱስ ክርስቶስን ተፈጥሮ ስብዕናና ተግባራትን በማስመልከት በጋራ የፈረሙት ሰነድ 40 ዓመት መታሰቢያን ለማክበር እንደሆነ ታውቋል። ከአስር ዓመታት በኋላ ብፁዕ ወቅዱስ ታዋድሮስ ዳግማዊና ርዕሰ ሊቃነ ጳጳሳት ፍራንችስኮስ ግንቦት ወር 2023 ዓመተ ምሕረት እንደገና መገናኘታቸው ይታወሳል። የመጀመሪያው በቅዱስ ጴጥሮስ አደባባይ የተሰበሰቡትን ምዕመናን በኅብረት ለመባረክ የተገናኙበት ሲሆን ከዚያም በማግስቱ የቅዱስ ቁርባን ተስፋን እንደገና ለማረጋገጥና እንደ ጎርጎሮሳውያኑ በ2015 ዓመተ ምሕረት በእስላማዊ መንግሥት አሸባሪዎች በሊቢያ የባህር ዳርቻ የተገደሉትን 21 የኮፕት ክርስቲያኖች ለማስታወስ የተገናኙበት እንደነበር ይታወሳል። እነዚያ 21 ክርስቲያኖች ዛሬ በሐዋርያው ቅዱስ ጴጥሮስና በሐዋርያው ቅዱስ ማርቆስ መንበር መካከል የመንፈሳዊ ኅብረት ምልክት በመሆን በሮም ቤተ ክርስቲያን የሰማዕታት ጥናት ውስጥ ተካተው እንደሚገኙ ሲታወቅ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተወደዱት ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረው የኮፕትና የካቶሊክ አብያተ ክርስቲያናት የወዳጅነት ቀን ክብረ በዓል ለጋራ ጉዞ አዲስ እድገት የሚሰጥ መለያየትንና አለመግባባቶችን በማስወገድ አዲስ የእርቅ ጉዞ እንዲጀመር ያሳስቡበት ክቡር ዓላማ እንዲቀጥል አድርገዋል። ዓለማችን በብዙ ግጭቶች ውስጥ በወደቀችበት በዚህ ወቅት በተለይም የመካከለኛው ምስራቅ አገራት ክርስቲያኖች ከመቼውም ጊዜ በበለጠ ለሙሉ አንድነት በመጣር በአንድነት ስለ ሰላም መመስከር አለባቸው ብለው ይህን በማድረግ በኢየሱስ ክርስቶስ ስም በተሰቃዩት ስፍር ቁጥር በሌላቸው ሰማዕታት ከፍተኛ ምልጃና ምሳሌ ላይ መተማመን እንችላለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ እሁድ ግንቦት 2 2018 ዓመተ ምህረት በሰሜን ጣሊያን ቬኒስ ከተማ በሚገኘው በቅዱስ ማርቆስ ባዚሊካ ውስጥ መሥዋዕተ ቅዳሴን ላቀረቡት የኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ወንድማዊ ሰላምታ መላካቸው ይታወሳል። ሁለቱ የሃይማኖት መሪዎች እስከ ዛሬ በአካል ባይገናኙም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካቶሊካዊት ቤተ ክርስቲያን ሐዋርያዊ መሪነት በተመረጡበት ወቅት ብፁዕ ወቅዱስ ፓትርያርክ ታዋድሮስ ዳግማዊ የመልካም ምኞት መግለጫ መልእክት ልከው እንደነበር የሚታወስ ሲሆን፣ እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተወዳጇ የኮፕት ቤተ ክርስቲያን ጋር በኅብረት የሚደረግ የወዳጅነት ጉዞ በኢየሱስ ክርስቶስ እርዳታ ወደ ፍጹም አንድነት እንዲመራን በማለት በጸሎት መጠየቃቸው ይታወሳል። ወዳጅነት ለእኛ ለክርስቲያኖች የሚያሻማ ስሜት ሳይሆን የሕይወታችንና የእምነታችን ዋና ማዕከል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ራሱ ወዳጆቼ ሆይ ብሎ ይጠራ እንደነበርና ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ እንደሚያስተምረን አስታውሰዋል።
ስለዚህ ኢየሱስ ክርስቶስ ከኛ ጋር ባለው ወዳጅነት ላይ በመመስረት ለሰው ልጆች ሁሉ ስለ መለኮታዊ የበጎ አድራጎት ሥራ አብረን በመመስከር በራሳችንና በቤተ ክርስቲያኖቻችን መካከል ያለውን ወዳጅነት ማጠናከር እንችላለን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ ከ2003 ዓመተ ምህረት ጀምሮ እጅግ ፍሬያማ በሆነ ስነ መለኮታዊ ውይይት ላይ የተሰማራው የካቶሊካዊት ቤተክርስቲያንና የምስራቅ ኦርቶዶክስ አብያተ ክርስቲያናት ዓለም አቀፍ የጋራ ስነ መለኮታዊ ውይይት ኮሚሽን ሁሉም አንድ እንዲሆኑ የሚለውን የኢየሱስ ክርስቶስን ጸሎት እውን ለማድረግ በተቻለ ፍጥነት ሥራውን ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዚሁ መልእክታቸው እንደ ጎርጎሮሳውያኑ ጥቅምት ወር 2025 ዓመተ ምህረት በዋዲ ኤልናታሩን በሚገኘው በቅዱስ ቢሾይ ገዳም እምነትና ሥርዓት በሚል ርዕስ በተካሄደው 6ኛው ዓለም አቀፍ ጉባኤ ላይ የተሳተፉትን ጨምሮ በርካታ የካቶሊካዊት ቤተክርስቲያን ልዑካንን በማስተናገዷ የኮፕት ኦርቶዶክስ ቤተክርስቲያንን አመስግነዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም የመጀመሪያው የኒቂያ ጉባኤ 1700ኛ ዓመት መታሰቢያ ላይ የተደረጉ አስተንትኖች የቤተ ክርስቲያኗን ተጨባጭ አንድነት ለማሳካት ያለንን ፍላጎት እንደገና እንደሚያነሳሳ ያላቸውን እምነት ገልጸው ይህም በኒቂያው ጸሎተ ሃይማኖት ውስጥ የምናገኘው አንድነት እንዲገኝ ከልብ ጸልያለሁ ብለዋል። የጴንጤቆስቴ በዓልን ለማክበር በመነዘጋጅበት በዚህ ወቅት የኮፕት ኦርቶዶክሶችንና ካቶሊኮችን ወደ ሙሉ ህብረት በሚወስደን የጋራ ጉዞ በእውነትና በፍቅር እንዲመራን በማለት መንፈስ ቅዱስን ተማጽነዋል። ክቡራትና ክቡራን አድማጮቻችን ዜናው ይደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸው ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ምስጢረ ሜሮን የተቀበሉ በጣሊያን የጄኖቫ ሀገረ ስብከት አዳጊ ወጣቶችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የምስጢረ ሜሮን ጸጋን ከተቀበሉ በኋላ ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አበረታተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሰሜን ጣሊያን ጄኖቫ ሀገረ ስብከት ምስጢረ ሜሮን ከተቀበሉ በኋላ መንፈሳዊ ንግደት በማድረግ ቅዳሜ ግንቦት 8 2018 ዓመተ ምህረት ወደ ሮም ከመጡት አዳጊ ወጣቶች ጋር ተገናኝተው ባስተላለፉት የማበረታቻ መልእክት ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አሳስበዋል። አዳጊዎቹ ከዚህ በፊት የምስጢረ ሜሮን ጸጋን ለመቀበል ሲዘጋጁ የቆዩ ሲሆን ይህም የምስጢራትን መጀመሪያ በማጠናቀቅ ምስጢረ ጥምቀትን የተቀበለ ሰው በመንፈስ ቅዱስ ስጦታ የሚሞላ እንደሆነ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለአዳጊ ወጣቶች ባደረጉት ንግግር የምስጢረ ሜሮን ጸጋ የመንፈስ ቅዱስ ስጦታ በመሆኑ እያንዳንዱ ጳጳስ የተሰማውን ታላቅ ደስታን የሚገልጽበት ዕድል እንደሆነ አስረድተዋል። ምስጢረ ሜሮንን መቀበል እጅግ ያስደስታል ያሉት ሩስ ሊቃነ ጳጳሳት ሊዮ 14ኛ ምክንያቱም የመንፈስ ቅዱስ ሙላት ጉጉት ጥንካሬና ኢየሱስ ክርስቶስን መከተል ዘወትር ለእግዚአብሔር አዎ እንድንል እና በድፍረት እርሱን ለመከተል እምነትን በተግባር ለመኖርና ከኢየሱስ ክርስቶስ ሊያርቀን በሚፈልግ ዓለም ውስጥ ጠንክረን የመኖር ኃይልን ይሰጠናል ብለዋል። እንደ ጎርጎሮሳውያኑ የሚቀጥለው እሁድ ማለትም እሁድ ግንቦት 24 2026 ዓመተ ምህረት የጴራቅሊጦስ በዓል የሚከበርበት መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስን የተቀበሉ የመጀመሪያዎቹ ደቀ መዛሙርት የእግዚአብሔርን ፍቅር ማወጅ የጀመሩበትን ቤተ ክርስቲያን የምታስታውስበት ዕለት እንደሆነ አስረድተዋል። ምስጢረ ሜሮንን የተቀበለ እያንዳንዱ የቤተ ክርስቲያን አባል በቤተ ክርስቲያን ተልእኮ እንዲሳተፍ የተጠራና በእኛ ውስጥ የሚኖረውን መንፈስ ቅዱስ ለጓደኞቹና ለቤተሰቦቹ እንዲመሰክር የሚላክ መሆኑን ቅዱስነታቸው አስረድተዋል። ምስጢረ ሜሮን ለጳጳሳት ታላቅ ደስታን የሚያጎናጽፍ እንደሆነ ገልጸው ነገር ግን ብዙውን ጊዜ በርካታ ወጣቶች እንደገና ከቁምስናቸው እየጠፉ ወደ ቤተ ክርስቲያን አለመመለሳቸው ሐዘንን እንደሚያመጣባቸው አስረድተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣት ካቶሊካውያን ለመንፈስ ቅዱስ የጽናት ስጦታ ልዩ ትኩረት በመስጠት እምነታቸውን በጋራ እንዲኖሩ ጥሪ አቅርበዋል። በዚህ ጊዜ ያገኛችሁትንና ወደ ሮም በመምጣታችሁ የተሰማችሁትን ደስታ በልባችሁ ይዛችሁ ሳትዘነጉ የኢየሱስ ክርስቶስ ታማኝ ደቀ መዛሙርት ሆናችሁ በእምነት ጸንታችሁ ኑሩ ሲሉ አሳስበዋል። ወደ መጡባቸው ቁምስናዎች ሲመለሱም በህብረት እንዲኖሩ በሚያስችሏቸው በርካታ ተግባራትና ዕድሎች ላይ እንዲሳተፉ ጋብዘዋቸዋል። እምነትን ብቻችንን ሳንሆን አብረን እንኖረዋለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ወዳጅነትና የማኅበረሰብ ግንኙነት መሠረቶች የኢየሱስ ደቀ መዛሙርት እንደመሆናችን መጠን በእርሱ ጸንተን የምንኖርባቸው መንገዶች ናቸው ሲሉ አስረድተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ምስጢረ ሜሮንን የተቀበሉት ከጀኖባ ሀገር ስብከት የመጡ አዳጊ ወጣቶች የመንፈስ ቅዱስ የጸጋ ሙላት በሕይወታቸው ሁሉ እንዲጠብቁትና በዚህ ጊዜም እንዲደሰቱ አበረታተዋቸዋል። እያንዳንዳችሁ የእግዚአብሔር ወዳጆች ደቀ መዛሙርቱና ሚስዮናውያኑ ሆናችሁ ለመቀጠል መፈለጋችሁና በእምነት ጸንታችሁ ለመኖር የገባችሁት ቃል ኪዳን እጅግ አስፈላጊ ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 8 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮዎችና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 37 እስከ 41 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ ለረጅም ጊዜ ለጸጋ ክፍት መሆንን ሳናበረታታ በትምህርታዊ፣ ስነህይወታዊና ግብረገባዊ ጉዳዮች ላይ ብቻ በማትኮር ለቤተሰቦች በቂ ድጋፍ እየሰጠን ነው? የጋብቻን ትስስር እያጠናከርን ነው? ለጋብቻ ህይወት ትርጉም እየሰጠን ነው ስንል ቆይተናል። ጋብቻ የዕድሜ ልክ ሸክም ሳይሆን ወደ ግላዊ እድገትና ሙላት የሚያደርስ መንገድ መሆኑን የማስረዳት ችግር አለብን። እንደዚሁም ውስንነቶች ቢኖሯቸውም ለወንጌል ጥሪ የተቻላቸውን ያህል ምላሽ ለሚሰጡና በውስብስብ ሁኔታዎች ውስጥ የራሳቸውን ፍላጎት መርምረው ማወቅ ለሚችሉ ምእመን ህሊና በቂ ቦታ መስጠት ይከብደናል። የተጠራነው ህሊናን ለማነጽ እንጂ ለመተካት አይደለም። አብዛኞቹ ሰዎች ለሆኑና የእርስ በርስ መከባበር ለሚታይባቸው የቤተሰብ ግንኙነቶች ዋጋ ስለሚሰጡ ልናመሰግናቸው ይገባል። እነዚህ ሰዎች ቤተ ክርስቲያን በፍቅር ማደግን፣ ግጭት ማስወገድንና ልጆች ማሳደግን በሚመለከቱ መስኮች አመራርና ምክር ለመስጠት የሚታደርገውን ጥረት ያደንቃሉ። ብዙዎቹም የጋብቻንና የቤተሰብን ተግዳሮቶች ለመጋፈጥ የሚረዳቸውን በምስጢረ ንስሐና በምስጢረ ቁርባን የሚገኘውን የጸጋ ኃይል አውቀዋል። በአንዳንድ አገሮች በተለይም በተለያዩ የአፍሪካ አካባቢዎች ዓለማዊነት አንዳንድ ባህላዊ እሴቶችን ስላላዳከሙ ጋብቻዎች በሁለት ትላልቅ ወይም ሰፊ ቤተሰቦች መካከል ጠንካራ ትስስር እንዲፈጠርና ችግሮችንና ግጭቶችን ለመፍታት የሚያስችሉ ግልጽ መዋቅሮች እንዲኖሩ አስችለዋል። በአሁኑ ጊዜ ዘላቂ ብቻ ሳይሆን ፍሬያማና በፍቅር የተሞሉ ጋብቻዎች ስላላቸው ምስክርነት ምስጋና እናቀርባለን። እነዚህ ሁሉ ምክንያቶች ጥንዶች የወንጌልን ፍላጎት በማወቅ እንዲያድጉ የሚረዳ አዎንታዊና ምቹ ሐዋርያዊ አቀራረብ እንዲኖር ያደርጋሉ። ሆኖም ብዙውን ጊዜ እውነተኛ ደስታ የሚገኝባቸውን መንገዶች በመጠቆም ረገድ የቅድሚያ እርምጃ ከመውሰድ ይልቅ የአስተሳሰብ ዝቅጠት የሚታይበትን ዓለም በማውገዝ ሐዋርያዊ ጉልበታችንን ስለምናጠፋ ተከላካዮች ሆነናል። ብዙ ሰዎች ስለ ጋብቻና ቤተሰብ ያለው የቤተ ክርስቲያን መልእክት ትልቅ ምሳሌ ያስቀመጠውን ነገር ግን ሳምራዊት ሴትን ወይም በምንዝር የተያዘችውን ሴት ለመሰሉ ግለሰቦች ደካማና ክብካቤና ቅርበት ከማሳየት ያልተቆጠበውን የኢየሱስን ትምህርትና አስተሳሰብ በግልጽ እንደማያንጸባርቅ ያስባሉ። ፍቅርን ወይም ራስን አሳልፎ መስጠትን የማይደግፍ ባህላዊ ዝቅጠትን ከማውገዝ ወደ ኋላ እንላለን ማለት ዘበት ነው። ከሁለቱ ሲኖዶሶች በፊት የተደረገው ምክክር የተለያዩ የጠፋ ባህልን ምልክቶች አሳይቷል። እዚህ ላይ ለምሳሌ ሰዎች ከአንድ ስሜታዊ ግንኙነት ወደ ሌላው በምን ያህል ፍጥነት እንደሚያዞሩ ሳስብ ይገርመኛል። እነዚህ ሰዎች ፍቅር በሸማቹ ፍላጎት ከማኅበራዊ መረቦች መስመር ጋር ሊገናኝ ወይም ሊላቀቅ ይችላል፣ ግንኙነቱም በፍጥነት ሊታገድ ይችላል ብሎ ያምናሉ። እንደዚሁም ከቋሚ ግዴታ በነጻ ጊዜ ከመመሰጥ ብቸኝነትን ለመሸሽ ጥበቃ ወይም አንዳንድ አገልግሎቶችን ለመስጠት ሲባል ጥቅምና ጉዳቱን ከሚያመዛዝኑ ግንኙነቶች ጋር ተያይዞ የሚከሰተውን ፍርሃት አስባለሁ። ውጤታማ ግንኙነቶችን የምንመለከተው ቁሳዊ ነገሮችንና አካባቢን በምንመለከትበት አኳኋን ነው። ሁሉም ነገር ቀሪ ነው። ማንም ሰው ተጠቅሞ የተረፈውን ይጥላል፣ ይወስዳል፣ ይሰብራል፣ ይበዘብዛል፣ እስከ መጨረሻ ጠብታ ድረስ ይጨምቃል። ከዚህ በኋላ ደህና ሁን ይላል። ራስን ማምለክ ሰዎችን ከራሳቸው ምኞትና ፍላጎት ባሻገር እንዲያዩ ያደርጋቸዋል። ሆኖም ፈጠነም ዘገየም ሌሎች ሰዎችን እንደ ዕቃ የሚጠቀሙ ሰዎች ራሳቸው በዚያው አስተሳሰብ መሠረት የሌሎች መጠቀሚያ ሆነው እንደ አሮጌ ዕቃ ይጣላሉ። ፍቺ ብዙውን ጊዜ የሚከሰተው ነጻነትን በምሹና እርስ በርስ በሚደጋገፉና በመንከባከብ አብሮ የማርጀት ሐሳብን በሚቃወሙ ዕድሜያቸው በገፉ ጎልማሶች መካከል መሆኑን ማጤን ያስፈልጋል። የወደፊቱ ዕድል ስለሌላቸው ወጣቶች ቤተሰብ እንዳይመሰርቱ በሚያስገድዷቸው ባህል ውስጥ እንኖራለን ብሎ ማሰብ የዋህነት ይሆናል። ይኸውም ባህል ብዙ አማራጮች ያሏቸው ወጣቶችም ቤተሰብ እንዳይመሰርቱ ይገፋፋቸዋል።
በአንዳንድ አገሮች ብዙ ወጣቶች በኢኮኖሚያዊ በስራ ወይም በትምህርት ምክንያት ጋብቻን ያዘገያሉ። አንዳንዶቹ ደግሞ ይህን የሚያደርጉት ጋብቻንና ቤተሰብን ዋጋ በሚሰጡ ሪዮት ዓለሞች እጅግ ከባድና የተቀደሰ ነገር ነው ብሎ ከመገመት በመመጣ ፍርሃት አብሮ ከመኖር ጋር በተያያዙ ማህበራዊ እድሎችና ኢኮኖሚያዊ ጥቅሞች ፍቅርን የስሜትና የደግነት ሐሳብ ብቻ ነው በሚል ግምት ነጻነታቸውን እንዳጡ በመፍራትና ተቋማዊና ቢሮክራሲያዊ መስሎ የሚታየው ነገር በመጥላት ነው። ስለዚህ የወጣቶችን ልብ ለመማረክና ለልግስና ለዝግጅነት ለፍቅርና ለጀግንነት ጭምር ያላቸውን ችሎታ ለማነሳሳት እንዲሁም የጋብቻን ተግዳሮት በንቃትና በድፍረት እንዲቀበሉ ለማድረግ የምረዳ ትክክለኛ ቋንቋ የክርክርና የምስክርነት አይነቶችን ማግኘት ያስፈልገናል። የሲኖዶሱ አባቶች እንዳመለከቱት በዛሬው ዓለም የሚታዩ ባህላዊ ዝንባሌዎች በሰው ስሜት ላይ ምንም ገደብ ያላቸው አይመስልም። እንዲሁም ራስን የሚያመልክ ያልተረጋጋ ወይም ተለዋዋጭ ስሜት አንድን ሰው ሁልጊዜ ወደ ብስለት አያደርሰው። እንዲሁም በአሁኑ ጊዜ ኢንተርኔትን ያለ አግባብ በመጠቀም ጭምር እየተስፋፋ የመጡ አስነዋሪ ፊልሞችን ገላን ለገንዘብ የመሸጥና ሰዎችን ወደ ዝሙት አዳሪነት እንዲገቡ የሚያስገድዷቸውን አስነዋሪ ሁኔታዎች መኖር እንዳሳሰባቸው የሲኖዶሱ አባቶች ገልጸዋል። በዚህ አግባብ ጥንዶቹ ብዙውን ጊዜ ስለ እድገት አማራጮች እርግጠኞች አይደሉም። ያወላውላሉ፣ ይታገላሉ። ብዙዎቹ በእድገታቸውና በወሲባዊ ህይወታቸው ገና በእንጭጭነት ደረጃ ላይ የሚገኙ ናቸው። የጥንዶቹ የግንኙነት ቀውስ ቤተሰብን ያናጋል። በመለያየትና በፍቺ ምክንያት እንዲሁም ግላዊና ማህበራዊ ትስስሮችን በማላላት ወጣቶችን፣ ሕፃናትንና መላውን ህብረተሰብ ወደ ከባድ ችግር ውስጥ እንዲገቡ ያደርጋቸዋል። የጋብቻ ችግሮች ብዙውን ጊዜ ከጥድፊያና ለማሰላሰልና ለትግስት መስዋዕትነት ለመክፈልና እርስ በርስ ይቅር ለማባባል ድፍረቱ ካለመኖሩ ጋር ይያያዛል። ውድቀት ለአዲስ ግንኙነት፣ ለአዲስ ጥንዶች፣ ለአዲስ ጥምረቶችና ለአዲስ ጋብቻዎች መነሻ ይሆናል። ለክርስትና ሕይወት ውስብስብና አስቸጋሪ የሆኑ የቤተሰብ ሁኔታዎችንም ይፈጥራል። ከዚህ በተጨማሪ ልጆች መውለድን በመጥላትና በዓለም የሥነ ተዋልዶ ጤና ፖለቲካ በመበረታታት የተከሰተው የሕዝብ ብዛት መቀነስ በትውልዶች መካከል ያለው ግንኙነት ከእንግዲህ ወዲህ አስተማማኝ የማይሆንበትን ሁኔታ ይፈጥራል። በዚህ ሂደት ደግሞ ይህ የሕዝብ ቁጥር መቀነስ ወደ ኢኮኖሚያዊ ድህነትና ተስፋ ማጣት ያመራል። የሥነ ሕይወት ቴክኖሎጂም በልደት ምጣኔ ላይ ትልቅ አንደምታ ነበረው። ከዚህ ሌላ ሌሎች ምክንያቶችም አሉ። እነርሱም የኢንዱስትሪ እድገት፣ የሥነ ተዋልዶ አብዮት፣ የሕዝብ ብዛት ፍርሃትና የኢኮኖሚ ችግሮች ናቸው። የፍጆታ ባህልም ሰዎችን ነጻነታቸውንና የአኗኗር ዘይቤያቸውን ለመጠበቅ ስሉ ልጆችን እንዳይወልዱ ሊከለክሏቸው ይችላል። ሕይወትን የማስተላለፍ በጎ ሕሊና ያላቸው ጥንዶች በበቂ ምክንያት የልጆቻቸውን ቁጥር እንዲገድቡ ያደርጋቸዋል። ለህልናቸውም ክብር ስትል ቤተ ክርስቲያን ጽንስ ለመከላከል ለማምከንና ጽንስ ለማስወረድ ጭምር የሚደረገውን የመንግሥት ጣልቃ ገብነት በጥብቅ ትቃወማለች። እነዚህን የመሰሉ እርምጃዎች ከፍተኛ የውልደት ምጣኔ ባለባቸው ስፍራዎች ጭምር ተቀባይነት የላቸውም። በአንዳንድ አሳሳቢ የሆነ ዝቅተኛ የልደት ምጣኔ ባላቸው አገሮችም ቢሆን ፖለቲከኞች እነዚህን እርምጃዎች ሲያበረታቱ እናያለን። የኮሪያ ጳጳሳት እንደተናገሩት ይህ እርምጃ እርስ በርሱ የሚቃረንና የራስን ግዴታ ችላ የማለት አካሄድ ነው ይላሉ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግጭት በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ ማሳሰባቸውን በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸውን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታ እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በግጭት በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 7 2018 ዓመተ ምህረት ከግብጽ የኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ጋር ሐሳብ ተለዋውጠዋል። ቅዱስነታቸው በስልክ ውይይታቸው ወንጌልን የማወጅና ሰላምን የማስፈን የጋራ ኃላፊነታቸውን በማረጋገጥ ሁለቱም አብያተ ክርስቲያናት ወደ ሙሉ አንድነት የሚያደርጉትን የጋራ ጉዞ እንዲቀጥሉ አበረታተዋል። የክርስቲያኖች ሙሉ አንድነት የሩብ ጊዜ ብቻ ሳይሆን አስቸኳይም ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለምን እያስጨነቁትና በተለይም መካከለኛው ምስራቅ እያወደሙት ባሉት ግጭቶች አንጻር አንድነትን ማበረታታት እጅግ አስፈላጊ እንደሆነ አስገንዝበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ አብያተ ክርስቲያናት የወዳጅነት ቀንን ምክንያት በማድረግ ከእስክንድሪያው የቅዱስ ማርቆስ መንበር ተተኪና በግብጽ የኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ጋር ባደረጉት ውይይትና የጽሑፍ መልእክት ልውውጥ ቁርጠኛና ይበልጥ ጠንካራ የሆነ የክርስቲያኖች አንድነት ማስፈለጉን አረጋግጠዋል። እንደ ቅድስት መንበር መግለጫ መሰረት የሁለቱ አብያተ ክርስቲያናት መሪዎች ውይይት በእምነትና በበጎ አድራጎት ላይ በተመሰረቱ ውይይቶች ላይ የሚደርሱ ማናቸውንም እንቅፋቶች ለማሸነፍ በኮፕትና በካቶሊክ አብያተ ክርስቲያናት መካከል የወዳጅነት ቀንን ለማክበር በተወሰደው አዲስ ተነሳሽነት ላይ ያተኮረ እንደነበር፣ በተጨማሪም በጦርነት እጅግ በተጎዳ የመካከለኛው ምስራቅ ወንጌልን ለማወጅ ሰላምንና እርቅን ለማስፈን ባለው የጋራ ኃላፊነት ላይ ያተኮረ እንደነበር ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሁለቱ አብያተ ክርስቲያናት የወዳጅነት ቀንን መሠረት በማድረግ ለኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ በላኩት ድጋሚ መልእክት ሐሳቡ ከፓትርያርኩ እንደመጣና በኋላም በነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ተቀባይነትን አግኝቶ ድጋፍ መደረጉን አስታውሰዋል። የዚህ ሐሳብ ዋና ዓላማ የሁለቱ አብያተ ክርስቲያናት መሪዎች ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛና ብፁዕ ወቅዱስ ሺኖዳ ሳልሳዊ እንደ ጎርጎሮሳውያኑ በ1973 ዓ ም ባደረጉት ታሪካዊ ግንኙነት የኢየሱስ ክርስቶስን ተፈጥሮ ስብዕናና ተግባራትን በማስመልከት በጋራ የፈረሙት ሰነድ 40 ዓመት መታሰቢያን ለማክበር እንደሆነ ታውቋል። ከአስር ዓመታት በኋላ ብፁዕ ወቅዱስ ታዋድሮስ ዳግማዊና ርዕሰ ሊቃነ ጳጳሳት ፍራንችስኮስ ግንቦት ወር 2023 ዓመተ ምህረት እንደገና መገናኘታቸው ይታወሳል። የመጀመሪያው በቅዱስ ጴጥሮስ አደባባይ የተሰበሰቡትን ምዕመናን በኅብረት ለመባረክ የተገናኙበት ሲሆን ከዚያም በማግስቱ የቅዱስ ቁርባን ተስፋን እንደገና ለማረጋገጥና እንደ ጎርጎሮሳውያኑ በ2015 ዓመተ ምህረት በእስላማዊ መንግሥት አሸባሪዎች በሊቢያ የባህር ዳርቻ የተገደሉትን 21 የኮፕት ክርስቲያኖች ለማስታወስ የተገናኙበት እንደነበር ይታወሳል። እነዚህ 21 ክርስቲያኖች ዛሬ በሐዋርያው ቅዱስ ጴጥሮስና በሐዋርያው ቅዱስ ማርቆስ መንበር መካከል የመንፈሳዊ ኅብረት ምልክት በመሆን በሮም ቤተ ክርስቲያን የሰማዕታት ጥናት ውስጥ ተካተው እንደሚገኙ ሲታወቅ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተወደዱት ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረው የኮፕትና የካቶሊክ አብያተ ክርስቲያናት የወዳጅነት ቀን ክብረ በዓል ለጋራ ጉዞ አዲስ እድገት የሚሰጥ መለያየትንና አለመግባባቶችን በማስወገድ አዲስ የእርቅ ጉዞ እንዲጀመር ያሳስቡበት ክቡር ዓላማ እንዲቀጥል አድርገዋል። ዓለማችን በብዙ ግጭቶች ውስጥ በወደቀችበት በዚህ ወቅት በተለይም የመካከለኛው ምስራቅ አገራት ክርስቲያኖች ከመቼውም ጊዜ በበለጠ ለሙሉ አንድነት በመጣር በአንድነት ስለ ሰላም መመስከር አለባቸው ብለው ይህን በማድረግ በኢየሱስ ክርስቶስ ስም በተሰቃዩት ስፍር ቁጥር በሌላቸው ሰማዕታት ከፍተኛ ምልጃና ምሳሌ ላይ መተማመን እንችላለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ እሁድ ግንቦት 2 2018 ዓመተ ምህረት በሰሜን ጣሊያን ቬኒስ ከተማ በሚገኘው በቅዱስ ማርቆስ ባዚሊካ ውስጥ መሥዋዕተ ቅዳሴን ላቀረቡት የኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ ዳግማዊ ወንድማዊ ሰላምታ መላካቸው ይታወሳል። ሁለቱ የሃይማኖት መሪዎች እስከ ዛሬ በአካል ባይገናኙም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካቶሊካዊት ቤተ ክርስቲያን ሐዋርያዊ መሪነት በተመረጡበት ወቅት ብፁዕ ወቅዱስ ፓትርያርክ ታዋድሮስ ዳግማዊ የመልካም ምኞት መግለጫ መልእክት ልከው እንደነበር የሚታወስ ሲሆን፣ እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተወዳጇ የኮፕት ቤተ ክርስቲያን ጋር በኅብረት የሚደረግ የወዳጅነት ጉዞ በኢየሱስ ክርስቶስ እርዳታ ወደ ፍጹም አንድነት እንዲመራን በማለት በጸሎት መጠየቃቸው ይታወሳል። ወዳጅነት ለእኛ ለክርስቲያኖች የሚያሻማ ስሜት ሳይሆን የሕይወታችንና የእምነታችን ዋና ማዕከል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ራሱ ወዳጆቼ ሆይ ብሎ ይጠራ እንደነበርና ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ እንደሚያስተምረን አስታውሰዋል።
ስለዚህ ኢየሱስ ክርስቶስ ከኛ ጋር ባለው ወዳጅነት ላይ በመመስረት ለሰው ልጆች ሁሉ ስለ መለኮታዊ የበጎ አድራጎት ሥራ አብረን በመመስከር በራሳችንና በቤተ ክርስቲያኖቻችን መካከል ያለውን ወዳጅነት ማጠናከር እንችላለን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ ከ2003 ዓመተ ምህረት ጀምሮ እጅግ ፍሬያማ በሆነ ስነ መለኮታዊ ውይይት ላይ የተሰማራው የካቶሊካዊት ቤተ ክርስቲያንና የምስራቅ ኦርቶዶክስ አብያተ ክርስቲያናት ዓለም አቀፍ የጋራ ስነ መለኮታዊ ውይይት ኮሚሽን ሁሉም አንድ እንዲሆኑ የሚለውን የኢየሱስ ክርስቶስን ጸሎት እውን ለማድረግ በተቻለ ፍጥነት ሥራውን ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዚሁ መልእክታቸው እንደ ጎርጎሮሳውያኑ ጥቅምት ወር 2025 ዓመተ ምህረት በዋዲ ኤልናታሩን በሚገኘው በቅዱስ ቢሾይ ገዳም እምነትና ሥርዓት በሚል ርዕስ በተካሄደው 6ኛው ዓለም አቀፍ ጉባኤ ላይ የተሳተፉትን ጨምሮ በርካታ የካቶሊካዊት ቤተ ክርስቲያን ልዑካንን በማስተናገዷ የኮፕት ኦርቶዶክስ ቤተ ክርስቲያንን አመስግነዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም የመጀመሪያው የኒቂያ ጉባኤ 1700ኛ ዓመት መታሰቢያ ላይ የተደረጉ አስተንትኖች የቤተ ክርስቲያኗን ተጨባጭ አንድነት ለማሳካት ያለንን ፍላጎት እንደገና እንደሚያነሳሳ ያላቸውን እምነት ገልጸው ይህም በኒቂያው ጸሎተ ሃይማኖት ውስጥ የምናገኘው አንድነት እንዲገኝ ከልብ ጸልያለሁ ብለዋል። የጴንጤቆስቴ በዓልን ለማክበር በመነዘጋጅበት በዚህ ወቅት የኮፕት ኦርቶዶክሶችንና ካቶሊኮችን ወደ ሙሉ ህብረት በሚወስደን የጋራ ጉዞ በእውነትና በፍቅር እንዲመራን በማለት መንፈስ ቅዱስን ተማጽነዋል። ክቡራትና ክቡራን አድማጮቻችን ዜናው ይደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸው ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ምስጢረ ሜሮን የተቀበሉ በጣሊያን የጄኖቫ ሀገረ ስብከት አዳጊ ወጣቶችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የምስጢረ ሜሮን ጸጋን ከተቀበሉ በኋላ ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አበረታተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሰሜን ጣሊያን ጄኖቫ ሀገር ስብከት ምስጢረ ሜሮን ከተቀበሉ በኋላ መንፈሳዊ ንግደት በማድረግ ቅዳሜ ግንቦት 8 2018 ዓ.ም ወደ ሮም ከመጡት አዳጊ ወጣቶች ጋር ተገናኝተው ባስተላለፉት የማበረታቻ መልእክት ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አሳስበዋል። አዳጊዎቹ ከዚህ በፊት የምስጢረ ሜሮን ጸጋን ለመቀበል ሲዘጋጁ የቆዩ ሲሆን ይህም የምስጢራትን መጀመሪያ በማጠናቀቅ ምስጢረ ጥምቀትን የተቀበለ ሰው በመንፈስ ቅዱስ ስጦታ የሚሞላ እንደሆነ ታውቋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለአዳጊ ወጣቶች ባደረጉት ንግግር የምስጢረ ሜሮን ጸጋ የመንፈስ ቅዱስ ስጦታ በመሆኑ እያንዳንዱ ጳጳስ የተሰማውን ታላቅ ደስታን የሚገልጽበት ዕድል እንደሆነም አስረድተዋል። ምስጢረ ሜሮንን መቀበል እጅግ ያስደስታል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምክንያቱም የመንፈስ ቅዱስ ሙላት ጉጉት፣ ጥንካሬና ኢየሱስ ክርስቶስን መከተል ዘወትር ለእግዚአብሔር አዎ እንድንል እና በድፍረት እርሱን ለመከተል እምነትን በተግባር ለመኖርና ከኢየሱስ ክርስቶስ ሊያርቀን በሚፈልግ ዓለም ውስጥ ጠንክረን የመኖር ኃይልን ይሰጠናል ብለዋል። እንደ ጎርጎሮሳውያኑ የሚቀጥለው እሁድ ማለትም እሁድ ግንቦት 24 2026 ዓመተ ምህረት የጴራቅሊጦስ በዓል የሚከበርበት መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስን የተቀበሉ የመጀመሪያዎቹ ደቀ መዛሙርት የእግዚአብሔርን ፍቅር ማወጅ የጀመሩበትን ቤተ ክርስቲያን የምታስታውስበት ዕለት እንደሆነ አስረድተዋል። ምስጢረ ሜሮንን የተቀበለ እያንዳንዱ የቤተ ክርስቲያን አባል በቤተ ክርስቲያን ተልእኮ እንዲሳተፍ የተጠራና በእኛ ውስጥ የሚኖረውን መንፈስ ቅዱስ ለጓደኞቹና ለቤተሰቦቹ እንዲመሰክር የሚላክ መሆኑን ቅዱስነታቸው አስረድተዋል። ምስጢረ ሜሮን ለጳጳሳት ታላቅ ደስታን የሚያጎናጽፍ እንደሆነ ገልጸው ነገር ግን ብዙውን ጊዜ በርካታ ወጣቶች እንደገና ከቁምስናቸው እየጠፉ ወደ ቤተ ክርስቲያን አለመመለሳቸው ሐዘንን እንደሚያመጣባቸው አስረድተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣት ካቶሊካውያን ለመንፈስ ቅዱስ የጽናት ስጦታ ልዩ ትኩረት በመስጠት እምነታቸውን በጋራ እንዲኖሩ ጥሪ አቅርበዋል። በዚህ ጊዜ ያገኛችሁትንና ወደ ሮም በመምጣታችሁ የተሰማችሁትን ደስታ በልባችሁ ይዛችሁ ሳትዘነጉ የኢየሱስ ክርስቶስ ታማኝ ደቀ መዛሙርት ሆናችሁ በእምነት ጸንታችሁ ኑሩ ሲሉ አሳስበዋል። ወደ መጡባቸው ቁምስናዎች ሲመለሱም በህብረት እንዲኖሩ በሚያስችሏቸው በርካታ ተግባራትና ዕድሎች ላይ እንዲሳተፉ ጋብዘዋቸዋል። እምነትን ብቻችንን ሳንሆን አብረን እንኖረዋለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ወዳጅነትና የማኅበረሰብ ግንኙነት መሠረቶች የኢየሱስ ደቀ መዛሙርት እንደመሆናችን መጠን በእርሱ ጸንተን የምንኖርባቸው መንገዶች ናቸው ሲሉ አስረድተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ምስጢረ ሜሮንን የተቀበሉት ከጀኑባ ሀገር ስብከት የመጡ አዳጊ ወጣቶች የመንፈስ ቅዱስ የጸጋ ሙላት በሕይወታቸው ሁሉ እንዲጠብቁትና በዚህ ጊዜም እንዲደሰቱ አበረታተዋቸዋል። እያንዳንዳችሁ የእግዚአብሔር ወዳጆች ደቀ መዛሙርቱና ሚስዮናውያኑ ሆናችሁ ለመቀጠል መፈለጋችሁና በእምነት ጸንታችሁ ለመኖር የገባችሁት ቃል ኪዳን እጅግ አስፈላጊ ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ የግንቦት 8 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮዎችና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 37 እስከ 41 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ ለረጅም ጊዜ ለጸጋ ክፍት መሆንን ሳናበረታታ በትምህርታዊ፣ ስነህይወታዊና ግብረገባዊ ጉዳዮች ላይ ብቻ በማትኮር ለቤተሰቦች በቂ ድጋፍ እየሰጠን ነው? የጋብቻን ትስስር እያጠናከርን ነው? ለጋብቻ ህይወት ትርጉም እየሰጠን ነው ስንል ቆይተናል። ጋብቻ የዕድሜ ልክ ሸክም ሳይሆን ወደ ግላዊ እድገትና ሙላት የሚያደርስ መንገድ መሆኑን የማስረዳት ችግር አለብን። እንደዚሁም ውስንነቶች ቢኖሯቸውም ለወንጌል ጥሪ የተቻላቸውን ያህል ምላሽ ለሚሰጡና በውስብስብ ሁኔታዎች ውስጥ የራሳቸውን ፍላጎት መርምረው ማወቅ ለሚችሉ ምእመን ህሊና በቂ ቦታ መስጠት ይከብደናል። የተጠራነው ህሊናን ለማነጽ እንጂ ለመተካት አይደለም። አብዛኞቹ ሰዎች ለሆኑና የእርስ በርስ መከባበር ለሚታይባቸው የቤተሰብ ግንኙነቶች ዋጋ ስለሚሰጡ ልናመሰግናቸው ይገባል። እነዚህ ሰዎች ቤተ ክርስቲያን በፍቅር ማደግን፣ ግጭት ማስወገድንና ልጆች ማሳደግን በሚመለከቱ መስኮች አመራርና ምክር ለመስጠት የሚታደርገውን ጥረት ያደንቃሉ። ብዙዎቹም የጋብቻንና የቤተሰብን ተግዳሮቶች ለመጋፈጥ የሚረዳቸውን በምስጢረ ንስሐና በምስጢረ ቁርባን የሚገኘውን የጸጋ ኃይል አውቀዋል። በአንዳንድ አገሮች በተለይም በተለያዩ የአፍሪካ አካባቢዎች ዓለማዊነት አንዳንድ ባህላዊ እሴቶችን ስላላዳከሙ ጋብቻዎች በሁለት ትላልቅ ወይም ሰፊ ቤተሰቦች መካከል ጠንካራ ትስስር እንዲፈጠርና ችግሮችንና ግጭቶችን ለመፍታት የሚያስችሉ ግልጽ መዋቅሮች እንዲኖሩ አስችለዋል። በአሁኑ ጊዜ ዘላቂ ብቻ ሳይሆን ፍሬያማና በፍቅር የተሞሉ ጋብቻዎች ስላላቸው ምስክርነት ምስጋና እናቀርባለን። እነዚህ ሁሉ ምክንያቶች ጥንዶች የወንጌልን ፍላጎት በማወቅ እንዲያድጉ የሚረዳ አዎንታዊና ምቹ ሐዋርያዊ አቀራረብ እንዲኖር ያደርጋሉ። ሆኖም ብዙውን ጊዜ እውነተኛ ደስታ የሚገኝባቸውን መንገዶች በመጠቆም ረገድ የቅድሚያ እርምጃ ከመውሰድ ይልቅ የአስተሳሰብ ዝቅጠት የሚታይበትን ዓለም በማውገዝ ሐዋርያዊ ጉልበታችንን ስለምናጠፋ ተከላካዮች ሆነናል። ብዙ ሰዎች ስለ ጋብቻና ቤተሰብ ያለው የቤተ ክርስቲያን መልእክት ትልቅ ምሳሌ ያስቀመጠውን ነገር ግን ሳምራዊት ሴትን ወይም በምንዝር የተያዘችውን ሴት ለመሰሉ ግለሰቦች ደካማና ክብካቤና ቅርበት ከማሳየት ያልተቆጠበውን የኢየሱስን ትምህርትና አስተሳሰብ በግልጽ እንደማያንጸባርቅ ያስባሉ። ፍቅርን ወይም ራስን አሳልፎ መስጠትን የማይደግፍ ባህላዊ ዝቅጠትን ከማውገዝ ወደ ኋላ እንላለን ማለት ዘበት ነው። ከሁለቱ ሲኖዶሶች በፊት የተደረገው ምክክር የተለያዩ የጠፋ ባህልን ምልክቶች አሳይቷል። እዚህ ላይ ለምሳሌ ሰዎች ከአንድ ስሜታዊ ግንኙነት ወደ ሌላው በምን ያህል ፍጥነት እንደሚያዞሩ ሳስብ ይገርመኛል። እነዚህ ሰዎች ፍቅር በሸማቹ ፍላጎት ከማኅበራዊ መረቦች መስመር ጋር ሊገናኝ ወይም ሊላቀቅ ይችላል፣ ግንኙነቱም በፍጥነት ሊታገድ ይችላል ብሎ ያምናሉ። እንደዚሁም ከቋሚ ግዴታ በነጻ ጊዜ ከመመሰጥ ብቸኝነትን ለመሸሽ ጥበቃ ወይም አንዳንድ አገልግሎቶችን ለመስጠት ሲባል ጥቅምና ጉዳቱን ከሚያመዛዝኑ ግንኙነቶች ጋር ተያይዞ የሚከሰተውን ፍርሃት አስባለሁ። ውጤታማ ግንኙነቶችን የምንመለከተው ቁሳዊ ነገሮችንና አካባቢን በምንመለከትበት አኳኋን ነው። ሁሉም ነገር ቀሪ ነው። ማንም ሰው ተጠቅሞ የተረፈውን ይጥላል፣ ይወስዳል፣ ይሰብራል፣ ይበዘብዛል፣ እስከ መጨረሻ ጠብታ ድረስ ይጨምቃል። ከዚህ በኋላ ደህና ሁን ይላል። ራስን ማምለክ ሰዎችን ከራሳቸው ምኞትና ፍላጎት ባሻገር እንዲያዩ ያደርጋቸዋል። ሆኖም ፈጠነም ዘገየም ሌሎች ሰዎችን እንደ ዕቃ የሚጠቀሙ ሰዎች ራሳቸው በዚያው አስተሳሰብ መሠረት የሌሎች መጠቀሚያ ሆነው እንደ አሮጌ ዕቃ ይጣላሉ። ፍቺ ብዙውን ጊዜ የሚከሰተው ነጻነትን በምሹና እርስ በርስ በሚደጋገፉና በመንከባከብ አብሮ የማርጀት ሐሳብን በሚቃወሙ ዕድሜያቸው በገፉ ጎልማሶች መካከል መሆኑን ማጤን ያስፈልጋል። የወደፊቱ ዕድል ስለሌላቸው ወጣቶች ቤተሰብ እንዳይመሰርቱ በሚያስገድዷቸው ባህል ውስጥ እንኖራለን ብሎ ማሰብ የዋህነት ይሆናል። ይህም ባህል ብዙ አማራጮች ያሏቸው ወጣቶችም ቤተሰብ እንዳይመሰርቱ ይገፋፋቸዋል።
በአንዳንድ አገሮች ብዙ ወጣቶች በኢኮኖሚያዊ በስራ ወይም በትምህርት ምክንያት ጋብቻን ያዘገያሉ። አንዳንዶቹ ደግሞ ይህን የሚያደርጉት ጋብቻንና ቤተሰብን ዋጋ በሚሰጡ ሪዮት ዓለሞች እጅግ ከባድና የተቀደሰ ነገር ነው ብሎ ከመገመት በመመጣ ፍርሃት አብሮ ከመኖር ጋር በተያያዙ ማህበራዊ እድሎችና ኢኮኖሚያዊ ጥቅሞች ፍቅርን የስሜትና የደግነት ሐሳብ ብቻ ነው በሚል ግምት ነጻነታቸውን እንዳጡ በመፍራትና ተቋማዊና ቢሮክራሲያዊ መስሎ የሚታየው ነገር በመጥላት ነው። ስለዚህ የወጣቶችን ልብ ለመማረክና ለልግስና ለዝግጅነት ለፍቅርና ለጀግንነት ጭምር ያላቾን ችሎታ ለማነሳሳት እንዲሁም የጋብቻን ተግዳሮት በንቃትና በደፍረት እንዲቀበሉ ለማድረግ የምረዳ ትክክለኛ ቋንቋ የክርክርና የምስክርነት አይነቶችን ማግኘት ያስፈልገናል። የሲኖዶሱ አባቶች እንዳመለከቱት በዛሬው ዓለም የሚታዩ ባህላዊ ዝንባሌዎች በሰው ስሜት ላይ ምንም ገደብ ያላቸው አይመስልም። እንዲሁም ራስን የሚያመልክ ያልተረጋጋ ወይም ተለዋዋጭ ስሜት አንድን ሰው ሁልጊዜ ወደ ብስለት አያደርሰው። እንዲሁም በአሁኑ ጊዜ ኢንተርኔትን ያለ አግባብ በመጠቀም ጭምር እየተስፋፋ የመጡ አስነዋሪ ፊልሞችን ገላን ለገንዘብ የመሸጥና ሰዎችን ወደ ዝሙት አዳሪነት እንዲገቡ የሚያስገድዷቸውን አስነዋሪ ሁኔታዎች መኖር እንዳሳሰባቸው የሲኖዶሱ አባቶች ገልጸዋል። በዚህ አግባብ ጥንዶቹ ብዙውን ጊዜ ስለ እድገት አማራጮች እርግጠኞች አይደሉም። ያወላውላሉ፣ ይታገላሉ። ብዙዎቹ በእድገታቸውና በወሲባዊ ህይወታቸው ገና በእንጭጭነት ደረጃ ላይ የሚገኙ ናቸው። የጥንዶቹ የግንኙነት ቀውስ ቤተሰብን ያናጋል። በመለያየትና በፍቺ ምክንያት እንዲሁም ግላዊና ማህበራዊ ትስስሮችን በማላላት ወጣቶችን፣ ሕፃናትንና መላውን ህብረተሰብ ወደ ከባድ ችግር ውስጥ እንዲገቡ ያደርጋቸዋል። የጋብቻ ችግሮች ብዙውን ጊዜ ከጥርፊያና ለማሰላሰልና ለትግስት መስዋዕትነት ለመክፈልና እርስ በርስ ይቅር ለማባባል ድፍረቱ ካለመኖሩ ጋር ይያያዛል። ውድቀት ለአዲስ ግንኙነት፣ ለአዲስ ጥንዶች፣ ለአዲስ ጥምረቶችና ለአዲስ ጋብቻዎች መነሻ ይሆናል። ለክርስትና ሕይወት ውስብስብና አስቸጋሪ የሆኑ የቤተሰብ ሁኔታዎችንም ይፈጥራል። ከዚህ በተጨማሪ ልጆች መውለድን በመጥላትና በዓለም የሥነ ተዋልዶ ጤና ፖለቲካ በመበረታታት የተከሰተው የሕዝብ ብዛት መቀነስ በትውልዶች መካከል ያለው ግንኙነት ከእንግዲህ ወዲህ አስተማማኝ የማይሆንበትን ሁኔታ ይፈጥራል። በዚህ ሂደት ደግሞ ይህ የሕዝብ ቁጥር መቀነስ ወደ ኢኮኖሚያዊ ድህነትና ተስፋ ማጣት ያመራል። የሥነ ሕይወት ቴክኖሎጂም በልደት ምጣኔ ላይ ትልቅ አንደምታ ነበረው። ከዚህ ሌላ ሌሎች ምክንያቶችም አሉ። እነርሱም የኢንዱስትሪ እድገት፣ የሥነ ተዋልዶ አብዮት፣ የሕዝብ ብዛት ፍርሃትና የኢኮኖሚ ችግሮች ናቸው። የፍጆታ ባህልም ሰዎችን ነጻነታቸውንና የአኗኗር ዘይቤያቸውን ለመጠበቅ ስሉ ልጆችን እንዳይወልዱ ሊከለክሏቸው ይችላል። ሕይወትን የማስተላለፍ በጎ ሕሊና ያላቸው ጥንዶች በበቂ ምክንያት የልጆቻቸውን ቁጥር እንዲገድቡ ያደርጋቸዋል። ለህልናቸውም ክብር ስትል ቤተ ክርስቲያን ጽንስ ለመከላከል ለማምከንና ጽንስ ለማስወረድ ጭምር የሚደረገውን የመንግሥት ጣልቃ ገብነት በጥብቅ ትቃወማለች። እነዚህን የመሰሉ እርምጃዎች ከፍተኛ የውልደት ምጣኔ ባለባቸው ስፍራዎች ጭምር ተቀባይነት የላቸውም። በአንዳንድ አሳሳቢ የሆነ ዝቅተኛ የልደት ምጣኔ ባላቸው አገሮችም ቢሆን ፖለቲከኞች እነዚህን እርምጃዎች ሲያበረታቱ እናያለን። የኮሪያ ጳጳሳት እንደተናገሩት ይህ እርምጃ እርስ በርሱ የሚቃረንና የራስን ግዴታ ችላ የማለት አካሄድ ነው ይላሉ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።